0: Burası Türkiye'nin Sesi Radyosu.
1: This is the voice of Türkiye.
2: Hier ist die Stimme Türkiye's.
3: Ici TRT, Radio La Voix de Türkiye.
0: اینجا آنکارا، رادیو صدای ترکیه.
4: هنا اذاعت صوت ترکیه.
0: دانشر Türkiye'nin Sesi Radyosu.
2: Ovdi Radyo Glas Türkiye.
5: Türkiye'nin Sesi Radyosu.
6: Qui è la radio la voce della Turchia.
7: Esta es la voz de Turquía.
8: Слушате емисията на български език на Радио Гласът на Турция.
9: Юфлет Зъри и Турция.
10: Це ли ши Туарчи Чишен Банко Дентай.
11: Инджа Анкара, Радио Садое Турция.
12: Да, Турция Гаг Радио да.
13: Хосуме Турция и Дайна, Радио Гаяна.
14: Петерчия Радио Садбури Турция с Хма.
15: Овода, Турция Уни Радио Са.
16: Айч Радио Воча Туркия.
17: Говорит голос Туркия.
18: Эфирда Туркия Оваза.
19: Гиплеер Туркияның Тети Радиосы.
6: Е Садай Туркия.
4: Аңлаватқаныңла Туркия Оваза Радиосы.
15: Эзо Ифонетис Туркия.
2: Овди Радио Глас Туркия.
17: Гидар Радио Амурия Туркия.
8: Ini adalah Radio Suara Turkiye.
1: Hii ni idhaa ya Kiswahili, sauti ya Turki.
2: Este radio voz de Turkiye.
5: Kochira wa Turkiye no koe radio desu.
0: Zboru wa glasot na Turkiye.
7: Efirde Turkiye ovoz radiosa.
2: It Turkiye hangia radio ya.
0: Oldu radio glas Turkiye.
6: Turkiye une radiosu.
0: Burası Türkiye'nin Sesi Radyosu.
11: Kadarımın ordun közlü bir hasta supamra rağmında haberini saçokuta. Deran Lui Dersiz de Haleşke ve Adun'un tadı Amerika'yı zuakunu sara demristi puran de haberdaraya var kıl. De Katar Lumli Vazir Şeyh Muhammed bin Abdurrahman Al-Sani po duha ki de Hamas leplavi sara de katani per mahal per Gazze de İsrail de Bredun'u de bandavu luguqtana wakra. Rusya ve Ukrayn de Mutahid Arabi Emiratu po manzgülü tup de Tarun Lumakhi har yavi vasul dre bandiyan tabadela kıl. De Merkezi Afrika Cumhuriyet ke de Kamerun Pulita Sirma de Sruzaru po yavi gayri kanuni kan ki de Zmiki Khwaidu ala mal elektr liga silka san mulashwal. د امریکا د خزانه وزارت د معلوماتو مخه د امریکا د حکومت پور د لوملی زل لپاره ل 30 ټریلیون ډالر څخه زیات شو په غزا کې د پولیسو پر یوې پوستې د اسرائیل د برید لامل د وژل شو کسانو شمیر ل 9 څخه لوړ شو خو ګوردونکو دا زموږ د نن ورځې خبرونه لملتیا مومنه تر بیا تاسو په لوی او بخون کې خدای سپارم خاط او بریالي اوسئ.